0: ባሁ ሙረን
1: ባሁ ሙረን እንደዚህ ተከለሙሻን ጋር ጀሆባ
0: ሙረናት ይበል
1: አለንቴ ለለ ያራፔላቲ አና ሙናል ማኩባቴ ሀራሉና ዲባቋኪን ከባሁ ሙረን
0: ባሁ ሙረን አምረናት ይበል
1: አክቢሲ
0: ግዴታ ተጠቅመን ካንጋም
1: ለከይኩ
0: ኮሬክት ፈላካ ነው ከልጆን ሰማው አሜን ኢሚኔ ምረናዋ የሱ ከመገን ንቃይታ ጽሕካ ክርስቲያን ማትላፋጻንጋ ከባው ምረን ወናዲጽላ አለብሪ ከባው ምረን
2: ባው ምረን
0: ማኔስ
2: ba tsa tsa
0: ke
2: ga tsena ka mmaka ba ha mo re
0: amen ngwane